0: ሆስፒታል ጀምራን ምን ቦቆ ጀምራን ፖሊስ ተደርከን ይችላል ከሐኪም ንምለ ተደንዲ ሰሊ ትክሽላ ሰሊ ብሌዲያ
1: Shut up.

የነበረውን ነኙ ዩማከር ሰይድ ጀሚል ማአንለክ ሰይድ ጀሚል በሞባይልዮክ መንሶር ሙሰይድ ጀሚል ማአንለክ መንሶር ሙሰይድ ጀሚል በቦል ገኙ ደጀክ ጀሚል ጀሚል ወልበሱኩ ጆክሙ ሼክ ሼክ ያሱ መሐመድ ለኮኙንግ